0: ናፍረስም ሎሆ ለላሊስተሪ ኪሶርቱ ለራሊስከር ፊሎዲኒ ናፍረስም ሎሆ ለላሊስተሪ ኪሶርቱ ለራሊስከር ፊሎዲኒ ናፍረስም ሎሆ ለላሊስተሪ
1: ሻይማራ ስፒች ሂት ራዲዮ ስቱደንት